ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

አናስተን አማቻችን በድንጋቢ ደምን አረፈዳችሁ ያዳመጣችሁት ያላችሁ ሳምንታዊ የፖሊሪዲዮ ኢትዮጵያ ድምጽ ነው። የሰማችሁ የተዘጋጀ የሚቀርብላችሁ እንግዲህ ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን ቀርበናል። እንግዲህ በመግቢያችን በቀበጥ ወጣ ወጣት ተሰኘው ሙዚቃ ጀምረናል። እንግዲህ ሙዚቃዎችም እና ደግሞ ለዛሬ ይሆናል ያልኳቸውንም አንዳንድ ነገሮች ምርጭ ቀርብ ያለው ወሰነገደች ተናጋጃችሁ ለዛሬ ደሳለኛ የለነኝ መልካም ቆይታ።

Sí, mucho chatín, que música, etcétera. Yo cano de sale las dos a chun felgao, samente una luati te cata tala chus de metao cot al nebernum. Se la zihe al nebernogen benya halem mechatuim gize mat at saihon. በእለቱ ወይም የዛሬ ሳምንት ጁላይ 4 2026 አኤፍዴ ፓርታይ ታጉን በኤርፎርት ያደርግ ነበረ። ይህንን አስመልክቶ ደግሞ የዚህ የፋሽስቱን ፓርቲ ተቃዋሚዎች በተለይ ከግራ ዘመን ፓርቲዎች እና ከሌሎችም አክቲቪስቶች ጋርበመሆን ከመላው ጀርመን ተጣጡ ግዲህ እንደ ፖሊስ ግምት ከ10 እስከ 50 ሺህ ሜትርስ ሰው በተለያየ ጊዜ ወይም ተቃዋሚ ይኖራል ተብሎ ነበር። አሁን ያንንም ያህል ሰው ተገኝቷል። ይህንን ፓርታይ ዳውን ብዙዎቹ ድምፆች እዛ ላይ እንደሰማኋቸው ይሄ ፓርቲው እንዲታገድ የሚፈልጉ እና ስብሰባውንም ቢሆን ማድረግ የለበትም ወይም ደግሞ እኛ ሀገር በዚች ምድር የፋሽስት ፓርቲዎች ሉና መኖር የለበትም በሚል ያው እንዳልኳችሁ ብዙ ሰዎች የተቃውሞ ሰልፍ አድርገው ስለነበረ ይህንን ሰልፍ የኛ ሄፍራይስ ራዲዮ በመላው ጀርመን ያለው ይህም ብቻም ሳይሆን ወደ 40 ሚደርሱ ሪፖርተሮችን ወደ ስፍራው በመላክ ይህንን ሰልፍ ከ ስድስት ሰዓት ጀምሮ ሲያስተላልፈው ነበረ። ስድስት ሰዓት ጠዋት ማለት ነው። ስለዚህ ይህ ሰልፍ ውስጥ ይጠናቀቅ ድረስ ቀጥታ ከስፍራው ሪፖርተሮቹ የሚያቀርቡትና ደግሞ በስቱዲዮም ያሉት አዘጋጆች በጋራ በመሆን ያስተላለፉትን ወይም ደግሞ ያደረጉትን ፕሮግራም የተላለፈ ስለነበር እኛ የለንም ወይም ደግሞ ቀደም ብለውም ሰዓቱን ስለፈለጉትና በዚህ ሰዓት እንዲህ ነው ብለው ጠይቀውን ስለነበረ እንግዲህ እኛም ረመብታችን ነው ተጠቀሙበት ብለን ያው ሰተናል እና በዛሬ ሳምንት እኛ ብቻ አልነበርንም። ሌሎችም ከኛ በፊት የጋና ሬዲዮ ከኛም በኋላ የኤርትራ ሬዲዮ እንዲሁ በዚህ ምክንያት አልተገኘንም ወይም የኛ በኛ ፕሮግራሞቻችንን ማስተላለፍ አልቻልንም። ግን ያው ለመከታተል እንደ ሞከርኩት ይሄ ሰልፍ ከሰው መብዛት ከመላው ጀርመን መገኘትና መምጣት ብቻ ሳይሆን በእውነት የራሱ የኤርፎርት ባለስልጣናት ሁሉ ከፍተኛ ዝግጅት አድርገው እንዳውም አንዳንዱ እርምጃዎችንም ወስደው ነበረ። በተለይ ደግሞ ያው ከተለያየ ቦታ ወደዚህ ኤርፎርት ስብሰባው ገና የተደረገው ኤርፎርት መሰላይ ነው የፓርታይ ታጋቸውን ያደረጉት። እንግዲህ ወደዛ የሚደርሱ የሚወስዱ መንገዶችን ሁሉ በማስተካከል ብዙ ጥሮቾችን እንዳደረጉና እንደውም ደግሞ የአካባቢው ባለስልጣናትና የፖሊስ ኃላፊዎች እንደሚሉት ወይም ደግሞ እንደተናገሩት እኛ ብዙ የተለያዩ ስብሰባዎችን አድርገናል። የካቶሊኩን ፖፕም አስተናግደናል። ሌሎችንም ሰልፎች እንደዚህ በአንድነት ቀን በተለይ የመጀመሪያዎቹ አመታት ላይ የሚደረጉት ሰፊና ትልቅ ብዙም ተሳታፊ የነበራቸው ስለሆነ እነሱን ሁሉ ይቅርታ
አስተናግደን ነበር ነገር ግን እንደ ዛሬ ወይም እንደ ነገው ፕሮግራም የከበደንና ችግር የፈጠረብናል የለም ብለው ስለዚህ በአለም እንግዲህ ተናግረዋል በርግጥ ብዙ ሰላም በሰላማዊ መንገድ ስብሰባው እንዲጠናቀቅ በእውነት ከፍተኛ ጥረት ከፖሊስም ቢሆን የከተማው አስተዳደር አድርጓል እንዳውም ኖሪዎቹ እንዳይጎዱ ምናልባት በሰልፉ ምክንያት አንዳንድ ጎጥ ነገሮችን ሊኖሩ ስለሚችሉ በማለት ሱቆቹን ሁሉ ለምሳሌ እንደ ኢኪያ የመሳሰሉትን ቦታው ተዘግተው እንደነበረ እና የሰውን እንቅስቃሴ በተቻለ መጠን ለመቀነስ ለመቆጠብ እና የስነስርዓት አስከባሪዎችም ትኩረት ስብሰባ እንግዲህ ያው ስብሰባን ፓርቲም ህጋዊ ስለሆነ መደረግ አለበት በሰላም መጠናቀቅ አለበት ተቃዋሚያቸውም ቢሆን ልክ እነሱም ያው መብታቸው ነው ተቃውሞቸውን ማድረግ ይችላሉ እና እንግዲህ እነዚህ ሁለቱ ሳይጋጩ አስማምቶ ለመሄድ ከፍተኛ ጥረት እንዳደረጉ አይተናል ሆኖም ግን አሁን በዚህ መሃል ትንሽ አንዳንድ ህጋዊ ህገወጥ የሆኑ እርምጃዎች በፖሊስ በኩል እንደተወሰዱ ነው እንግዲህ መታዘብ የቻል ነው። ፖሊስ ሽላክሽቶክም አስለቃሽ ጭስም እና የመሳሰሉትን ሁሉ ለመጠቀም የተገደደባቸው ሁኔታዎች አሉ። ሰልፉ ምንም እንኳን እዚህ ሜሰ ቢደረግም ሰልፈኞቹ የሚመጡት ከስድስት የተለያየ ቦታ ላይ ተጠራቅሙ ተሰባስበው ስለነበር በተለያዩ ቦታዎች ያው መንገዱንም ስለሚዘጋ ዳም አንዳንድ ተቃዋሚዎች ራሳቸውን ተለይ የባቡሩ መስመር ላይ በፕላስተር አጠብቀው ምንም አይነት እንቅስቃሴ እንዳይኖር ያደረጉት ጥረት አለ። እንግዲህ ፖሊስ ይህንንም ያንንም ለማስተናገድ በሚሞክርበት ጊዜ ግን ሪፖርተሮችም ዩቲዩበሮችም እና ሌሎችም ዲፕረስ ባለሙያዎች ትንሽ መጠነኛ ጉዳት እንደደረሰባቸው ነው ያየ ነው። እንግዲህ ምንም እንኳን የፖሊስ ዝግጅት ከአርብ ጀምሮ ቢሆንም ያው አንዳንድ ከዝግጅቱን በላይ የሆኑ ሁኔታዎች እንዳጋጠሟቸው ነው እነሱም በሪፖርታቸው ላይ ያ ሰሙት ያቀረቡት። በተለይ ደግሞ የስብሰባውን ተሳታፊዎች ወደ ስብሰባው ቦታ ላይ ማድረስ በጣም ከባድ ነበር። በተለይ ስብሰባ የሚያዘጋጁት የአኤፍዲኤስ ውድ 3 ሰዓት ከሌሊቱ ነበር ጊዜ ጀመሩት ወደዛ ቦታ ወደ ሜሰው ለመሄድ ኤርፖርት ሜሰ። ነገር ግን በዛም ሰዓት ቢሆን ቀጥታ ለመግባት ትንሽ እንዳስቸገራቸው እንግዲህ ተቃዋሚዎቹ ምን ያህል ቀድሞ ዝግጅት እንደጀመሩና ቅስቃሴያቸው እንዳደረጉ ማየት ይቻላል። እና እሱ በመጠነኛ ችግር እንደምን ብሎ ወደ ቦታው እንደደረሰ ሁለተኛው ሰው የሆነው ተናግሯል። እንግዲህ በዚህ ምክንያት እኛም አልተገኘንም እነሱም ግማሽ ቀን የፈጀ ስብሰባቸውን አድርገዋል። እንግዲህ ከሞላ ጎደል ስብሰባውም ሆነ ሰልፉ በመልካም ሁኔታ ተጠናቋል የሚል ግምገማ ነው ያለው። እንግዲህ ይህም ፓርቲ እንደገና ወይዘሮ አሌስ ባይድልን ፓርቲው መሪ አድርጎ መርጧቸዋል። እና እንግዲህ ለሚቀጥሉት ጊዜ እሳቸው በዚህ በፓርቲው መሪነታቸው ይቀጥላሉ። እንግዲህ በዚህ ምክንያት ነበር እንግዲህ ሳምንት ያልተገኘ ነው። እና እንግዲህ እዚህ ላይ ምናልባት ማስታወስ የሚያስፈልገው ያው ይሄ ሽሽቱ እንቅስቃሴ በየቦታው በየክፍለ ሀገሩ በየቡንድስላንዱ የአንዳንዱ ቦታ የማነስ እና የመብዛት ችግር ካልሆነ በስተቀር ሁሉም ቦታ ላይ ስላለ እንግዲህ እኛ ደግሞ ይህንን ፓርቲ
ፋሽስታዊ ፓርቲ ወደ ጀርመን አይደለም እንደው ወደ ዓለምም ተመልሶ በመይቲንግ ዓለም መምጣት የለበትም እንደዚህ ፋሽስትና ዘረኛ የሆነው ፓርቲና አስተዳደር ናንዲ አንዳይ ሆን እንግዲህ የተቻለውን ያህል አጥማጮች በንቃት መሳተፍ አለብን የሚል ሐሳብ አለ። አዎ በንቃት መሳተፍ አለብን። በምርጫ ሊሆን ይችላል ስብሰባ ወይም እንደዚህ አይነት ሰልፎችን በሚሆኑበት ሰዓት እንግዲህ በመሳተፍ ሌላው ቀርቶ ቢያንስ ይሄንን ሁኔታውን በመከታተል ምናልባት ሳምንቱን ፕሮግራም የተከታተለ ትንሽ ሳይነቃ አይቀርም ደንገጥም ሳይል አይቀርም እና እዛውስ መግባት አለብን አክቲቭሊ በቃ የኖርን ነው አለን አይደለም አክቲቭሊ ሁኔታውን መከታተልና ለዛ ደግሞ የሚሆነውን ነገር በተለይ አሁን ብዙ ደጋፊዎች ብዙ እንደዚህ ተባባሪዎች ባሉበት ሰዓት አብሮ ተባብሮ ማድረጉ መልካም ነው። አለዛ በኋላ ብቻችንን ከቀረን ብዙ ምንም ምክንያት ሊያደነን አይችልም። ወለድ ቢሆን መስራት መማር ወይም የዜግነታቸው መያዙም ቢሆን ይህን ያህል ከግምት ውስጥ የሚገባ አይደለም ማለት ነው። እና ሳይወጡ ወደ ስልጣን ማለት ነው በርከት በአንድ ቦታዎች ላይ ከፍተኛ ስልጣን ወጥቷል። በፓርቲ በዚህ በፓርላማው ውስጥ ከፍተኛ ቦታ እና መቀመጫ ይዘዋል። ስለዚህ በእውነት በተለይ ምርጫ ላይ ከፍተኛ ተሳትፎ እንድናደርግ ዛሬ አለመምረጥ አንድ ድምጽ አለመስጠት ማለት ብዙ ለውጥን ያመጣል። አንዳንድ ድምጾች ሁለት ድምጾች ተባብረው ተደምረው እንዲህ አይነቶችን ፓርቲዎች ለመክታት ለመከላከል ይመቸናል ነው። እንግዲህ በዚህ መሃል ያው ጀርመን እነዚህ ሊበራል የሚባሉት ክፍሎች ትንሽ ሳይደነግጡ አይቀሩም፣ ከኛ በላይ በጣም ደንግጠዋል። የቀኞቹ ይህን ያለ መስፋፋትና የግራዎቹ መጨመር እዚህ ነገራችን ላይ ቀኞቹ ብቻ አይደለም ግራዎቹም እነሱ ኩልም ባይሆን ግራ ዘመም አዝመም ያላቸውም እንዲሁ እየጨመሩ መጥተዋል። ምንም ማድረግ አይቻልም። ለምን ብዙ አስተሳሰብ በተለይ ወጣቱን መረጣቸው እነዚህን ግራ ዘመም ፓርቲዎችንም ሁሉ ለምን ቀኝን በግራ መከላከል የሚል መንፈስ ስላለ ወይም ስላለባቸው ነው። እንግዲህ እኛ በቀኙም ይሁን በሊበራሉ በማንኛውም በኩል በመሳተፍ ይህን ፓርቲ በእውነት ብዙ እድሜና ስልጣን ባይኖረው ይመረጣልና አክቲቭሊ ንሳተፍ ነው ዋናው መጨረሻ መልእክቴ። አክቲቭሊ ንሳተፍ የሚለው እና የሰምንት የሚቀየ ነው የቆረ ነው። በዚህ ምክንያት እንደሆነ ለእናንተ ለመግለጽ ነው። መልካም ቆይታ።

Ese, berchachin y ddigad at y lechw ti alw santai. Program achin yna, ole ar idio, medd y wylem yn tfelgw. Sylg y gwdra achin zir sabat asran, syl sarat 00, arat arat arat tenong. Gydych fe, wedi gael mewn cam gwyta mewn i'n lechw alw. Cysi gadael yn dygmw a hwn yn bendwg te gwdaela, yn dan yn ystod sio achin yna, dygmw mi a ien achin yna garwys le, a caffe le. ፈልጋለን በተለይ ደግሞ ለፉት ሶሳምንታት በዚህ በ 23ኛው የወንዶች እግር ኳስ የዓለም ጨዋታ አለ ያው ሜክሲኮ አሜሪካና ካናዳ ላይ ነው እየተካሄደ ያለው እሱን አስመልክቶ ወነት አንድ አንድ ያየናቸው አዲስ ነገሮች ስላሉ እነሱን ለማየት ነንፈልጋው ማለት ግሪ ሊል ይችላል በተለይ ሰዓትን በተመለከተ እና አንድ አንድ ጤና ነክ ነገሮችን ሁሉ ማሻሻያ FIFA ወይም ደግሞ International Football Association board እነሱ ያ ወጥት እና ያደረጉት ማሻሻያ ተግባራዊ ሆኗል በዚህ በ 23ኛው የዓለም የወንዶች እግር ኳስ ጨዋታ ላይ ና ከዚህም አንዳንድ ለውጦች ውስጥ ለምሳሌ እነዚህ ቪዲዮ አሲስታንት ሪስት ዳኞቹ አሉ አይደለም እንደነሱ ሁሉ ብዙ ቶችና ለቀቅ የተደረጉ ሁኔታዎች አሉ በተለይም ደግሞ ይሄ ኮርና በሚመታበት ጊዜ ይሄ ከማዘን ምት በሚሰጥና ማዘን ምት በሚደረግበት ጊዜ ምናልባት ጎል ሲገባ አስካሁን ይደረግ የነበረው ጎሉን ቼክ የሚደረገው እዚህ ጋር ፋውል ተሰርቷል ወይ ጨዋታው ትክክል ነው ወይ ምናምን ተብሎ ያቺ ጎል ነበረች ምት ትኩረት ተሰጥቷት ምትታየው በአሁን ሰዓት ግን እሱ ሳይሆን ኦኬ ተመታ ጎል ሆነ ጎሉ ይታያል እሱ እንዳለ እንዲሁም ደግሞ ሲመታስ ትክክል ተመቷል ቦታው ላይ ነበረ መቀመጥ ኳሷ መቀመጥ ያለባት ቦታ ላይ ነበረች ወዘተ የሚለውን ሁሉ እንደዚህ ቪዲዮ አሲስታንት ዳኞች ማየትና መቆጣጠር ይችላሉ በዚህ ላይ ደግሞ ሌላው ዳኛው ራሱ ውሳኔውን ደግሞ እንዲያው እነሱ እንደምታውቁት ሶስት ናቸው እዚጋ መሃል ላይ ግን አንዱ ነው የሚዳኘው እና ትለይነች ሶስት ዳኞች ደግሞ ከተለያየ አቅጣጫ የማየት እድልም ስላለባቸው ባላቸው የሬዲዮ ግንኙነት መሰረት አንድ ዳው ግሮፕ የሆነ ወይም ደግሞ ከፍተኛ ፌለር በዳኛው ተሰርቶ ከሆነ ዳኛውን እንደገና እስቲ ተመለስና ያየው ብለው የመንገር እንዲሁም ደግሞ እሱም ሄዶ ያንን የማጣራቱን ነገር አለ ሌላ እነዚህ ቪዲዮ በቪዲዮ የሚከታተሉ እነሱም ያው ዳኞች ናቸው ቢጫ ካርድን በተመለከተ ተቆጣጣሪዎች ይቆጣጣራሉ ለምሳሌ አንድ ሰው ሁለተኛ ቢጫ ካርድ ቢያይ እዛ ጨዋታ ላይ ዳኛው በወቅቱ ይሄንን ላ ያስታውስ ይችላል ነገር ግን እነሱ ያንን ቼክ አድርገው ሁለት ቀይ ወማን ሁለት ቢጫ ያየ ወይም ይህ ቢጫ ካርድ ሁለተኛው ከሆነ ሄሳው መውጣት አለበት ብለው ለሱ ማስታወሻ ይሰጡታል ለምን እንደምታውቁት ሁለት ቢጫ ያው ወደ አንድ ቀይ ስለሚቀየር ማለት ነው ሌላው እነሱ ብቻ ሳይሆኑ በተለይ FIFA በጣም እጅግ ያ አሳሰበው ነገር የሰዓቱ ነው ስካሁን ይላል እንደ ጥናታቸው ከ90 ደቂቃ ውስጥ ፒዩሊክ ኳሷ ምትንከባለለው 60 ደቂቃ ነው 30ው በዚህና በዛ ጉዳይ ይባክናል አሚል ነገር ጥናትና ሪፖርት ስለደረሳቸው በዛ ጥናት መሰረት ሰዓት ላይ ብዙ ማሻሻያዎችን አድርገዋል ለምሳሌ ሰዓት እንዳይገደል ሰዓት እንዳይባክን መቆጣጠሪያ መንገዶች ብለ ያሏቸው ነገሮች አሉ ሲና ያለን አንደኛው የበረኛ ጉዳይ ነው ብዙ ጊዜ ያስተዋላችሁ በረኞች ሰዓት ያባክናሉ እና ያ እንዳይሆን በአሁኑ ሰዓት አንድ በረኛ ኳሷን ከያዘ በኋላ
July we magruglay ka 8 second balay ka qoyat sum qatatallaw ስለዚህ በረኞቹ እጃቸው ላይ ሰውየው ሂድ ጀምር ተጫዋት ካለ በኋላ ከ8 ሰከንድ በላይ እጃቸው ወይ መግራቸው ላይ መቆየት የለባትም። ይሄም አንዳለ ሌላ በተለይ አሁንም ሰዓቱን በተመለከተ የጁር ወራ በሚደረግበት ጊዜ አሁንም ቀጥል ካለ በኋላ ያው ተጫዋቾች ታቃላችሁ በተለይ የመሩ ምናምን ከሆነ ሰዓት ለማባከን ሰዓት ለመጨረስ እንደ ነገር ወይ ሰው መቀየር ወይ ደግሞ ቦታ ወርፊት ወደ ኋላ ማለት እንደዚህ እንደዚህ ያደርጋሉ። አሁን ያንንም ለመከላከል አሁን ይህ ተጫዋች ወርወር መልከተና ፍቃድ ከተሰጠው በኋላ ከአምስት ሰከንድ በላይ መቆይ በሶስት ሰከንድ መቆየት የለበትም። ሰውየው ግን ዳኛው ግን ይሄ ነገር ከዛ በላይ እየወሰደ ነው እና ተጫዋቹም ሰዓት ሊያባክል ነው ካለ ሰውየው ተጫዋቹ ይያየ ዳኛው አምስት ሰከንዶችን ይቆጥራል 1 2 3 4 5 ይለና በዛ ጊዜ ውስጥ ካልተወረወረ ይሄ ጁር ወራ ለተቃራኒው ቡድን የሰጣል ማለት ነው። ከነሱ ተወስዶና ይሄንን የመሳሰሉትን አስተካክለዋል። ሌላ ሰዓት ይባክናል ብለው ያሰቡት በዚህ በተጫዋቾች በሚጎዱበት ጊዜ ያንንም ጨዋታ ይባክናል ነው ማለት ሰዓት ይባክናል ነው። ስለዚህ እነሱ ይሄንንም ለከናከል እንዲሁ በተለይ የህክምና እርዳታው በሚደረግበት ጊዜ ሰዓት ይያዛል። ሰዓት ይያዝና በኋላው ላይ እንዲደመር ማለት ነው። ወይም ደግሞ ጎል ካገቡ በኋላ ደስታቸውን ሲያሳዩ ሲጨፍሩ አሁንም ሰዓት የሚያባክሉ ከሆነ ስለሚባክን ያም ሰዓት ይያዛል። እሱ ብቻ ሳይሆን አዲስ የመጣው ደግሞ የዚህ የውሃ ሰዓታቸው በየ22 ደቂቃ የኋራፍት ያርካል ወይም ውሃ መጠጣት አለባቸው። ተለይ ደግሞ አሁን ሚያ ደርጉበት ሀገር ከፍተኛ ሙቀት ያለበት ስለሆነ ለተጫዋቾች ጤና ሲባል ጊዜ ከ22ኛው ደቂቃ ጀምሮ ከረፍት በኋላ ደግሞ እንዲሁ 45 ላይ 22 ብንጀምር 67 ደቂቃ ላይ እና ከዛ ጀምሮ ረፍት ያደርገ የውሃ ረፍታቸው ይኖራል ማለት ነው። እንግዲህ ይሄንን በዚህ ሰዓት የሚባክነው ጊዜ በሙሉ ተደማምሮ ግን መጨረሻ ላይ ከጨዋታው 90 ደቂቃው ካለፈ በኋላ ይሄ ናክሽቢል ሳይት የምንለው ነው እዛ ላይ ተጨምሮ ይመጣሉ። አሁን ልብ ብላችሁ ከሆነ የዚህ ናክሽቢል ሳይቶቹ ድሮ 1 ደቂቃ 2 ደቂቃ 3 ደቂቃ ምናምን ነበሩ። አሁን ልብ ካላችሁት ግን 5 ደቂቃ 6 ደቂቃ 7 ደቂቃ እስከ 10 ደቂቃ የደረሰበትን ጨዋታ አይቻለሁ። ስለዚህ ይሄ ሁሉ ለ ይህንን የሰዓት መባከንን ለመከላከል ከወጣው ጋር ተያይዞ ያው እንደዚህ ሽርፍራፊ ሰዓቶች ሲደመሩ ናክሽቢል ሳይቱን ከፍተኛ ያደርጉታል ማለት ነው። እንግዲህ ሌላ ያ አንድ ፋውል የተሰራበት ሰውም በተለይ ደግሞ ከፋውሉ በኋላ ቢጫ ወይም ደግሞ ቀይ ካርድ ፋውል ያደረገው ሰው ካየ ሜዳው ላይ ሆኖ መታከም ይችላል ወይም እርዳታ ማግኘት ይችላል። ነገር ግን ከዛ በኋላ ወደ ጨዋታው መቀጠልና መግባት አለበት እንደዚህ የሚሉ አሉ። እንግዲህ ሌላው ተቀያሪዎችን በተመለከተ እንዲሁም ሲቀየር ሰዓት ይባክን ነበረ። ታቹ እንደሆነ አንዱ ቀስ ብሎ ሄዳል ስለሚመራው ቡድን ከቀየረ ቀስ ብሎ ሄድ ነበር። አሁን እሱ ሁሉ እንዳይሆን ያ ተቀያሪ ተጫዋች ያው የሚቀየረውን መልከት ካየ በኋላ በ10 ሰከንድ ውስጥ ሜዳውን ለቆ ካልወጣ የሚገባው ተጫዋች ያው እስከሚቀጥለው ፎሪ ድረስ ወይም ኳሷ ከጨዋታው ውጪ ሆና ጊዜ እስኪገኝ ድረስ ውጭ ቆሞ ይጠብቃል። ይሄ ደግሞ አንድም ሁለትም ደቂቃ ከዛም በላይ ሊወስድበት ይችላል። ስለዚህ ተቀያሪዎች በአሁኑ ሰዓት ልብ ካላችሁ ሜዳውን አቋርጠው አይመጡም፣ ባሉበት ይወጣሉ። ባሉበት ላይ ወጥተው እየዞሩ ቀስ ብለው ወደ ማረፊያቸው ወይም ደግሞ ወደ ሲሁድ ቡድናቸው መቀመጫ ላይ ሲሄዱ አስተውለናልና ይሄም ከአዲሱ ህግ ጋር ተያይዞ የመጣ ነው። ሌላው አሁንም በዚህ ከካርድ ጋር በተያያዘ ተለየ ዳኞችን መብትን በተመለከተ
አሁንም ቀይ በሚሰጥበት ጊዜ አንተ ተጫዋች ጥፋት አትፍቶ ሌሎች ተጫዋቾች ጊዜ ይቃወማሉ፣ ጨቃጨቃሉ፣ ምን ይላሉ? አሁን እንዲዚህ የሚያደርጉትን ተጫዋቾች ምናልባት ተጫዋቾች ብቻ ሳይሆን አሰልጣኙም ወይም ከዛ የቡድን ሰራተኞቹ ምንም ሊሆን ይችላሉ፣ እነሱም አሁን እንዲህ አይነቱን ነገር በመቃወም ጊዜና ሰዓት የሚያባክኑ ከሆነ ለእነሱም ያው ቀይ የመስጠት እድል አለው ወይም ቀይ ይሰጣቸዋል። ለክትሮ በጣም የጎላ ችግር መፍጠር ነበረባቸው። አሁን ግን በዚህ ምክንያት እንኳን ተጫዋቹ እንዲሁ አንገራግሮ እንትን ቢል ዳኛውን ቢቃወመውና ዳኛው ፍርድ ትክክል አይደለም ብሎ ጭቅጭቅና ግርግር ውስጥ ከገባ እሱም ሌላው ተጫዋች ፋውል ያልሰራው ቀይ አግኝቶ ከሜዳ የመውጣት እድል አለው ማለት ነው። ሌላ ከመስዋቀ ጋር የተያያዘም እንዲሁ ፊፋ ትንሽ ለዚህ ለሬዲዮ ጣቢያዎቹ ትንሽ ለሬዲዮ ወደ ለቲቪ በሚያስተላልፉትም በእነዚህ በኋም ሰዓት በሚወጡበት ጊዜ ሁሉ ማስተዋቂያቸውን እንዲያደርጉ ፈቅዶላቸዋል። ይችን 2-3 ደቂቃስ ማለት ነው። እና እንደዚህ አይነት ለውጦችን ማስተዋል ችለናል። እንግዲህ ያው እንደተከታተል ነው ጨዋታው እየተጠናቀቀ ነው። ሳምንትን ይቀራው ዛሬ ሳምንት እሁድ ጨዋታው ይጠናቀቃል። የዋንጫው ጨዋታ ይደረግና ማለት ነው። እና እንግዲህ ጁላይ 19 ነው የሚደረገው የመጨረሻው ጨዋታ ኒውዮርክ ኒውጀርሲ ስታዲየም ውስጥ ይደረጋል። እንግዲህ በዚህ መሰረት እንግዲህ 8ቱ ተፎካካሪዎች ታውቀው ጨዋታው ተጀምሯል። ከነዛ ውስጥ እንዳውም ያው 1-2 ጨዋታዎች ስለተደረጉ ከሁለቱ ጨዋታዎች አንዳንድ ቡድን ብቻ አልፏል። ሐሙስ ዕለት እንዳያችሁት ፈረንሳይና ሞሮኮ ተጫውተው እንዲሁ ፈረንሳይ 3-2 በሆነ ውጤት በማግኘት ወደሚቀጥለው ዙር አልፏል። ትናንትም አርብ ዕለት እንዳያችሁት ደግሞ ስፔንና ቤልጅም ነበሩ። እንግዲህ ስፔን 2-1 በሆነ ውጤት አሸንፎ ስፔን አልፏል ማለት ነው። እንግዲህ ስፔንና ፈረንሳይ ከሶስት ቀን በኋላ ማክሰኞ ወደ 21 ሰዓት ላይ እነሱ ደግሞ ቤስት ወደ ለዋንጫው ለመጓዳደር አሸናፊው ለዋንጫ ይቀርባል፣ ተሸናፊው ለደረጃ ይቀርባል ማለት ነው። በእርግጥ እነዚህ ፈረንሳይና ስፔን ይታወቁ እንጂ ሌሎች ያልታወቁ ሁለት ጨዋታዎች አሉን ዛሬ እና ነገ የሚደረጉ። ዛሬ 23 ሰዓት ላይ ኖርዌይና እንግሊዝ ይጫወታሉ። እንግዲህ ነገ ወይም ዛሬ ሌሊት እንደኛ አቆጣጠር ደግሞ 3 ሰዓት ላይ አርጀንቲናና ሽዋይስ ይጫወታሉ። እነዚህ አሸናፊው ከነዚህ ከሁለት ጨዋታዎች ደግሞ አሸናፊዎቹ ሮብለት ይመስለኛል ሮብለት ያ 15:07 ላይ ይጫወታሉ። የሚጫወቱበት ሰዓት 21 ሰዓት ነውና የዚህ የዓለም ዋንጫ እንግዲህ በዚህ ሁኔታ እየቀጠለ ነው። እንግዲህ ልትከታተሉት እንጋብዛለን ጋብዛችኋለሁ። እንግዲህ ለተወዳዳሪዎቹ ሁሉ መልካም እድል እንመኛለን። እንግዲህ ሳምንት ደግሞ ዋንጫው እኛ ቅዳሜ ተገኝተን እሱ እሁድ ስለሚጫወቱት ለዜና ይደርስልንም። ለማንኛውም ጠቅላላ አድርገን በተገኘ አጋጣሚ እናቀርባለን። መልካም ቆይታ።

እሺ አድማጮቻችን እንግዲህ የተከታተላችሁት ያለው ሳምታዊ የኢትዮጵያ ድምጽ ዋልያ ሬዲዮ ነው። እና እንግዲህ ከ ዛሬ ማሁን ተማስተዋሻለን በተለይ ደግሞ ጾም ላይ ለከረማችሁ ዛ ነገ የጾም ሐዋርያት ፍስክ ነው እና እናንተንም እንኳን ጾመልጋሙን ፈታላችሁ እላለሁ እና መልካም ጊዜን በድጋሚ መኝላችኋለሁ። መልካም ቆይታ።

እንግዲህ ዛሬ የኳሱንም የሰልፉንም እንዲሁም ሙዚቃችን ዘገጅቼ ያቀረብኩላችሁ እኔ ደሳለኛ የለነኝ። ከዚህ በኋላ ደግሞ በትግርኛ ቋንቋ የተዘጋጀ የሚቀርብ ኤርትራ ሬዲዮ አለ። እሱን እንድትከታተሉልኝ ጋብዛችኋለሁ። አሰጋጅ ተስፋ ተክሌ ተዘጋጅቶ ለእናንተ ይሆናል ያሉትን ዜናዎቹን፣ ሙዚቃዎቹና ሌሎችን ሁሉ ይዞላችሁ ቀርቧል። በእኔ በኩል ሳምንት እስክንገናኝ ድረስ መልካም ጊዜና መልካም ቆይታ እመኝላችኋለሁ። ልካም ቀን። እንግዲህ ያው ስለሚሞቅ ውሃ ጠጡ ነው እንግዲህ መጨረሻ መልክታችን። ብዙ ውሃ ጠጡ ነው ይሞቃል። አመሰግናለሁ። መልካም ሳምንት።

እንዲ ካብ ለጻ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።